0: እንደምን አመሻችኋል አድማጮቻችን። የማክሰኞ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን እነሆ ጀምረናል። በዛሬው ፕሮግራማችን የትግራይ ጊዜያዊ አስተዳደር ፕሬዝዳንት የፕሬስ ኃላፊ በቁጥጥር ስር ስለመዋላቸው
1: ትናንት ማታ 2 ሰዓት አካባቢ አንኳኩ። ክፈቱ አሉን። ምን ፈልጋችሁ ነው አልናቸው። ህጋዊ ሰዎች ነን ክፈቱ ብለው ጮሁ።
0: ዛሬ ጠዋት በልምምድ ላይ ሳለች ህይወቷ ስላለፈው አትሌት ይብርጓል።
2: ያው 9-10 በኪሎ ሜትር ማለት እንደዋክ ነው እርምጃ ማለት ነው። በዛ ስታደርግ ወደቀች ነው የሚሉን እዛ የነበሩ ልጆች።
0: ኢትዮጵያና አሜሪካ ስለተፈራረሙት ስምምነትም ዘገባ ይዘናል እንድትከታተሉን ግብዣችን ነው። የኢትዮጵያ ልዑክ ስለ ህዳሴ ግድብና ቀይ ባህር ከአሜሪካ ባለስልጣናት ጋር መነጋገሩ ተገለጸ። ወደ ዋሽንግተን የተጓዙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአሜሪካ ጋር የመከላከያ ትብብር የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነትም ተፈራርመዋል። የተፈረመው የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የአሜሪካና ኢትዮጵያን ግንኙነት ለማጠናከር ያለመ እንደሆነ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ አስታውቋል። በስምምነቱ ላይ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ኢትዮጵያን በመወከል በአሜሪካ የውጭ ጉዳይ መስሪያ ቤት የፖለቲካዊ ጉዳዮች ምክትል ሚኒስትር አሊሰን ሁከር ደግሞ ዋሽንግተንን ወክለው ፊርማቸውን አኖረዋል። በዚህ ስምምነት የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት መስማማታቸውን የውጭ ጉዳይ ሚኒስቴር ገልጿል። ስምምነቱ በሁለቱ ሀገራት መንግስታዊ መዋቅሮች መካከል ምክክር እንዲካሄድ የሚያስችል መሆኑም ተገልጿል። ምክክሩ በየአመቱ አንዴ አዲስ አበባ ሌላ ጊዜ ደግሞ ዋሽንግተን ውስጥ እንደሚካሄድ የውጭ ጉዳይ ሚኒስቴር ገልጿል። የሁለቱ ሀገራት ከፍተኛ ባለስልጣናት ስብሰባውን በጋራ እንደሚመሩትም መግለጫው አስረድቷል። ምክክሩ ከሚደረግባቸው 3 ቁልፍ ጉዳዮች አንደኛው የመከላከያና የጸጥታ ትብብር ነው። ይህም የጸጥታ ጉዳይ ትብብርን ማጠናከርና በጋራ የደህንነት ጉዳዮች ዙሪያ ተሳትፎን ማጠናከርን የሚመለከት ነው ተብሏል። ሁለተኛው ደግሞ ቀጠናዊ ሰላምና መረጋጋትን የሚመለከት ሲሆን የጋራ ጥቅምን እንዲሁም ቀጠናዊ ሰላምንና ደህንነትን የሚያስጠብቁ አካሄዶችን መፈተሽና በትብብር መስራትን እንደሚያካትት ተገልጿል። ሶስተኛው የኢኮኖሚ ብልጽግና ንግድና ኢንቨስትመንትን የሚይዝ ነው። ይህም በሁለቱ ሀገራት መካከል ያለውን ኢኮኖሚያዊና የንግድ ትስስር የበለጠ ማጠናከር እንዲሁም ኢንቨስትመንትና ንግድን ማስፋትን የሚመለከት ነው። ዋሽንግተንን በመወከል ፊርማቸውን ያኖሩት በአሜሪካ የውጭ ጉዳይ መስሪያ ቤት የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር በኤክስ ገጻቸው ባሰፈሩት ጽሑፍ ከኢትዮጵያ ልዑክ ጋር ስለ ቀይ ባህር የማሪታይም ደህንነት ውይይት መደረጉንም ገልጸዋል። አማካሪው ስለ ናይል ወንዝና ስለ ታላቁ የኢትዮጵያ ህዳሴ ግድብም ገንቢ ውይይቶች ተደርገዋል ብለዋል። ከዚህም በተጨማሪ ሁለቱ ሀገራት የእርስ በርስ ጦርነት ውስጥ ባለችው ሱዳን ሰብአዊ ተኩስ አቁም ስምምነትን ለማመቻቸትና ዘላቂ ሰላም እንዲሳካ የሚደረጉ ዓለም አቀፍ ጥረቶችን በተመለከተም ተወያይተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ከዶክተር ጌዲዮን ጋር በነበራቸው ውይይት ኢትዮጵያ በመላው ምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ወሳኝ ሚና እንደምትጫወት በአጽንኦት ማንሳታቸውን መስሪያ ቤታቸው አስታውቋል። ማርኮ ሩቢዮ ትናንት ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ በተነጋገሩበት ወቅትም ኢትዮጵያ ለቀጠናው ደህንነት ስላላት ሚና መነሳቱን የመስሪያ ቤታቸው መግለጫም አመልክቷል። ጠቅላይ ሚኒስትር አብይና ሩቢዮ ስለ ቀጠናዊ መረጋጋትና ጸረ ሽብር ትብብር እንዲሁም በአፍሪካ ቀንድ ለረጅም ጊዜ ደህንነት መሰረት ስለመገንባት መነጋገራቸው ተገልጿል። የኢትዮጵያ ልዑክና የአሜሪካ ባለስልጣናት በእነዚህ ርዕሰ ጉዳዮች ላይ ያደረጉት ውይይት ዝርዝር አልተገለጸም። ሁለቱ ሀገራት ስምምነቱን የተፈራረሙትና በቀጠናው ጉዳዮች ላይ ውይይት ያደረጉት አሜሪካ ከአዲስ አበባ ጋር ውጥረት ውስጥ ያለችው ኤርትራ ላይ የጣለችውን ማዕቀብ ለማንሳት ማቀዷ ከተዘገበ በኋላ ነው።
3: የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽፈት ቤት የፕሬስ ሴክሬታሪያት ኃላፊ የሆኑት ዶክተር ገብሩ ካሳይ በቁጥጥር ስር መዋላቸው ተሰማ። የፕሬስ ኃላፊው ስር የተሰማው በህወሓትና በጊዜያዊ አስተዳደሩ መካከል ያለው ውጥረት ባየለበት ወቅት ነው። ዝርዝራለን።
4: የፕሬስ ኃላፊው በቁጥጥር ስር የዋሉት ትላንት ምሽት 2 ሰዓት አካባቢ መሆኑን ቢቢሲ ከቤተሰቦቻቸው ማረጋገጥ ችሏል። በመቀለ ከተማ ሀድነት ክፍለ ከተማ ፖሊስ ጣቢያ ታስረው የሚገኙት የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት የፕሬስ ኃላፊ በቁጥጥር ስር የዋሉት በፍርድ ቤት ትዕዛዝ መሰረት መሆኑም ተነግሯል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስብሰባ ማድረግ የጀመረ ሲሆን ሌተናንት ጀነራል ታደሰ ወረደ የጊዜ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን በመግለጽ ድርጊቱን መኮነናቸው አይዘነጋም። ትናንት ምሽት የፕሬስ ኃላፊው በቁጥር ስር ያሉት በማህበራዊ ሚዲያ ላይ በአጋሩ ጽሑፍ የተነሳ መሆኑን ፖሊስ አስታውቋል። ነገር ግን ኃላፊው በቁጥር ስር ያሉት በግል የማህበራዊ ሚዲያ ገጻቸው ባጋሩት መረጃ ይሁን ወይም በጊዜ አስተዳደሩ ገጽ ላይ በወጣ መረጃ ለጊዜ ታወቀ ነገር የለም። ፖሊስ አጋርተውታል ስለተባለው መረጃ ይዘትም በይፋ ያለው ነገር የለም። ነገር ግን የተመሰረተባቸው ክስ በማህበራዊ ሚዲያ ሐሰተኛ መረጃን በማሰራጨት የሚል እንደሆነ የፖሊስ ሰነድ ያመለክታል። የዶክተር ገብሩ ካሳይ ባለቤት ወይዘሮ ወርቃለም አረጋው ባለቤታቸው ትናንት ምሽት የማሰሪያ ትዕዛዝ እንኳን ባልያዙ አራት ሰዎች መወሰዳቸውን ለቢቢሲ እንዲህ አስረድተዋል።
5: ትናንት ማታ 2 ሰዓት አካባቢ አንኳኩ። ክፈቱ አሉን። ምን ፈልጋችሁ ነው አልናቸው። ህጋዊ ሰዎች ነን ክፈቱ ብለው ጮሁ። ይዘውት የመጡት ወረቀት ግን የለም። ከአራቱ አንድ ፖሊስ ብቻ የሐድነት ክፍለ ከተማ መታወቂያ ነበረው። ክላሽ የታጠቀው አንዱ ብቻ የፖሊስ ደንብ ልብስ መልበሱን ተመልክቻለሁ። መኖሪያ ቤታችን በተለምዶ ዲያስፖራ አዲስ ዓለም በሚባል ሰፈር ነው። በትክክል ምን እንደፈለጉ ሊነግሩን አልቻሉም። ከገቡ በኋላ ባለቤቴን ቀጥል ብለው ከግቢ ወደ ቤት ገፍተው አስገቡት። እኛንም ዞር በሉ ይያሉ እየገፍታተሩን ነበር። እሱንም ወደ ቤት ይዘውት ገቡና እንዳለ ቤታችንን ትርምስምስ አድርገው በርብረው ፈተሹ። እኔን አንደኛው ፖሊስ ያዘኝ። ሶስቱ ግን ከባለቤቴ ጋር ውስጥ ነበሩ።
4: አስተያየታቸውን የሰጡ አንድ ስማቸው እንዳይገለጽ የጠየቁ ሌላ የቤተሰብ አባል ፖሊስ ግለሰቡን በቁጥጥር ስር ያዋለው በማህበራዊ ሚዲያ ላይ ባጋሩ ጽሑፍ የተነሳ መሆኑን እንደነገሯቸው ለቢቢሲ አረጋግጧል። ከቅርብ ቀናት ወዲህ በማህበራዊ ሚዲያ ላይ በጊዜ አስተዳደሩና በፕሬስ ኃላፊው ላይ ህወሓት የተለያዩ እርምጃዎችን እንዲወስድ የሚቀሰቅሱ ጽሑፎች ሲጋሩ ነበር። ቢቢሲ የፕሬስ ኃላፊው ዶክተር ገብሮ ካህሳይ በሐድነት ክፍለ ከተማ ፖሊስ ጣቢያ መታሰራቸውና ረቡዕ ዕለት ፍርድ ቤት እንደሚቀርቡ ማረጋገጥ ችሏል። ዶክተር ገብሩ ከዚህ ቀደም በትግራይ ኤፍኤም 104 የሬዲዮ ጣቢያ ኃላፊ እንዲሁም የህዝብ ግንኙነት ምክትል ኃላፊ በመሆን ሰርተዋል። የዶክተር ገብሩ ባለቤት ወይዘሮ ወርቃለም ትናንት ምሽት ባለቤታቸው በጸጥታ ኃይሎች ሲወሰዱ በልጆቻቸው ፊት እንደነበረና ለምን እንደተወሰዱ እስካሁንም መረጃ የሰጣቸው አካል እንደሌለ ነው ለቢቢሲ የተናገሩት።
5: እኔ
6: ምንም የማውቀው ተአምር የለም። አሁን በሐድነት ክፍለ ከተማ ፖሊስ ጣቢያ ታስሮ ይገኛል። እዚያ እንደወሰዱት ዛሬ ነው ያወቅኩት። ትናንት ሊያናግሩኝም አልቻሉም ነበር። ምን አጥፍቶ ነው የፈለጋችሁት ስላቸው እንጃባትሽ ብለው ሲሰድቡኝ ነበር። ሶስት ልጆች አሉን። ትናንት በፈጠሩት ግርግር ምክንያት ልጆቻችን ተደናግጠው ነበር። ቀኑን ሙሉ ተረብሸው ነው ያሉት። ትምህርት ቤትም አልሄዱም። ትናንት ሲሰድቡኝ ሲገፈታትሩኝ በልጆቼ ፊት ነበር። ለምን እንዳሰሩት ማወቅ ፈልጋለሁ።
4: የፌደራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያነ ሓርነት ትግራይ ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጎ መርጧል። ከስድስት ዓመት በፊት በተደረገውና የፌደራል መንግስት ህገወጥ ባለው ምርጫ የተቋቋመው ምክር ቤት ስብሰባዎችን ማድረግም ጀምሯል። በክልሉ አዲስ ርዕሰ መስተዳድር ተሾሞ የፌደራል መንግስት ለአንድ ዓመት ስልጣናቸውን ያራዘመላቸው ሌተናንት ጄኔራል ታደሰ ወረደ በመሪነት ስፍራቸው እንዳሉ ነው። ይህም በትግራይ ክልል ውስጥ በሌተናንት ጄኔራል ታደሰ በሚመራ በፌደራል መንግስት እውቅና ያለው ጊዜ አስተዳደርና በዶክተር ደብረጽዮን የሚመራ ሌላ አስተዳደር እንዲፈጠር ምክንያት ሆኗል። የህወሓት መሪዎች እንዲፈርስ የተደረገውን ምክር ቤት መልሰው በመሰብሰብ ፕሬዝዳንት መምረጣቸውን በተመለከተ የፌደራል መንግስት ካሁን በይፋ ያለው ነገር የለም።
3: አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ስልጣናቸውን እንደማይለቁ አስታወቁ። ፕሬዝዳንቱ ይህን ያሉት ከቤታቸው የተዘረፈውን 580,000 ዶላር ገንዘብ ተከትሎ በፍርድ ቤት እንዲከሰሱ ጫና በበረታበት ወቅት ነው። ትራምፕ በኢራን ላይ መጠነ ሰፊ ጥቃት በድጋሜ ለመክፈት ማሰባቸው ተዘገበ። ሲኤንኤን ምንጮቹን ጠቅሶ እንደዘገበው ትራምፕ ኢራናውያን ድርድሩን ያዙበት መንገድ አስቆጥቷቸዋል። የቱርክ የውጭ ጉዳይ ሚኒስትር ሆርሙዝን እንደ የጦር መሳሪያ መጠቀም እንደማይገባ አስጠነቀቁ። ሃካን ፊዳን ይህን ያሉት ከኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር በጋራ በሰጡት ጋዜጣዊ መግለጫ ነው። አሜሪካ የኢራንን ነዳጅ ለቻይና ሸጠዋል በተባሉ 12 ግለሰቦችና ተቋማት ላይ ማዕቀብ ጣለች። ማዕቀቡን የጣለችው ከነዳጅ ሽያጭ የሚገኘው ገቢ ለጦር መሳሪያ ምርትና ኢራንን ለሚደግፉ የውጭ አገራት ቡድኖች እንደሚውል በመግለጽ ነው። ዜናዎቹ እነዚህ ናቸው። አትሌት የብርጓል መለሰ ዛሬ ጧት አዲስ አበባ በሚገኘው ጃንሜዳ በልምምድ ላይ ያለች በድንገት ህይወቷ አለፈ። በተለያዩ ጊዜያት በተካሄደው የረጅም ርቀት ውድድሮች ለኢትዮጵያ ሜዳሊያዎችን ያስገኘችው አትሌቷ በካናዳ ለሚካሄደው የማራቶን ውድድር ለመሳተፍ ልምምድ ስታደርግ መቆየቷን አሰልጣኛ ዳዊት ህሉፍ ለቢቢሲ ተናግረዋል።
2: ኦታዋ ማራቶን እየተዘጋጀች ነበር። የእግር ስሜት ነበራት። ኦልሞስት ዛሬ 3 ቀን 4 ቀን ነው ከውድድሩ በቃላ ይቅርብሽ ቅሪ ተባብለን ውድድሩን ሰርዛ ነበር። ዛሬ ጧት ጃንሜዳ ትሬኒንግ ዝም ብላ ለማማማቅ ጆግ ለማድረግ ወጣ። በኪሎ ሜትር 9 ወይ 10 ይሆናል ፔስ ትሄድ የነበረችው ነው ያሉኝ። እዛ ነው በድንገት የወደቀችው። እና ሆስፒታል ሳትደርስ ነው ሰውነቷም በረዶ ሆኖ ቀዘቀዘ የሚሉን እዛ አረፈች።
3: ከውድድር እንደወጣች እንዳልቻለች አሳውቃለች ብለውኛል። እና ልምምዱን አላቋረጠችም ነበር ማለት ነው?
2: አይ ትቷለች። ያው ህመም ስሜት ስላላት ትቷለች። ግን ዛሬ ከባለቤቷ ዝም ብላ ነበር የወጣችው። ካልሄድኩ ብላኝ ነው በጉልበት በኃይል ነው ዝም ብላ የወጣችው ነው የሚለው እሱ። ተይ ቅርብሽ እረፍት አድርጊ ተብላ እምቢ ብላ ነው ዝም ብላ የወጣችው። በኃይል ነው የወጣችው ነው የሚለን። ግን መታ ደግሞ እሱ ኖርማል ትሬኒንግ ነው የሰራ። እሷ ግን ኖርማል ያው 9-10 በኪሎ ሜትር ማለት እንደ ወክ ነው እርምጃ ማለት ነው። እንደዛ ስታደርግ ወደቀች ነው የሚሉን እዛ የነበሩ ልጆች። ስትወድቅ ቀጥታ ወዲያውን ወደ የካቲት 12 ሆስፒታል ነው የወሰዷት እና ያው እዛው ነው አርፍ ፋንትን ያለች።
3: ከዚህ በፊት ያጋጠሟት ሌሎች የጤና እክሎች ነበሩ?
2: እንግዲህ ከዛሬ አመት ነው የጀመረው። የዛሬ አመት ባርሴሎና ማራቶን ሁለተኛ ነበር የወጣችው። ከዛ ውድድር መልስ በግል ትሬኒንግ ሪከቨሪ በምታደርግበት ወቅት ድንገተኛ ዝም ብሎ የመጣል ነገር ጀምሯት ነበር እና ብዙ ጊዜ አሁኖት ወደ 8 ወር የሚሆን ሕክምና ክትትል ላይ ነበረች ከባርሴሎና በኋላ ያለው ማለት ነው። ከ2025 ማርች በኋላ ማለት ነው። ብዙ የልብ ሕክምናዎች ቼክ አድርጋለች በተለያዩ ሆስፒታሎች። ምንም ጤነኛ ናት ነው የሚሉት። የልብ የነርቭ ሙሉ ቼክአፖችን አድርጋ ጤነኛ ናት ነው የምትባለው። ግን ያው ትሬኒንግ በምታማሙቅበት ጊዜ ትወድቃለች። ራሷን ታጣና ትወድቅና ለሶስት ደቂቃ ለአንድ ደቂቃ እስከ 5 ደቂቃ የሚሆን አንዳንዴ ራሷን አታውቅም። የሆነ የልብ ምቷ በጣም ይጨምራል። አንገቷ አካባቢ የሚታይ አንዳንዴ ዳብል ምት የሚመጣበት ወቅት ነበር። በየጸበሉም ስትንከራተት ነበር።
3: አሁን በምን ምክንያት ህይወቷ እንዳለፈ ታውቋል? በምን ምክንያት
2: አልታወቀም። ምርመራ ላይ ነው እስካሁን።
3: የብርጓል ከዚህ በፊት በተካሄዱ ውድድሮች ላይ ሜዳሊያዎችን ለኢትዮጵያ ያስገኘች አትሌት ናት። ግን ለረጅም ጊዜም እንዲህ በውድድር ላይ ሳትታይ ነው የቆየችው። እና መቼ ነበረ ወደ ውድድር ለመመለስ ወስና ልምምድ ማድረግ የጀመረችው?
2: ምንድነው መጀመሪያ ያው ህመም ላይ አስታልፋለች። ፍራክቸር ማለት የአጥንት መሳሳት፣ የአጥንት መሰንጠቅ አይነት ህመሞችን አሳልፋለች 2 ጊዜ የሚሆን። ይህንን ደግሞ በወሊድ በምናምን ብላ ነው ጊዜዋን ያሳለፈችው። አሁን ከዛ መልስ ነው ተመልሳ እንትን እያለች የነበረችው። አሁን ደግሞ ከወሊድ መልስ ነው ወደ ሴውል ማራቶን፣ በርሊን፣ ባርሴሎና ምናምኖችን እንሩጣ ነበር። አሁን ሌላ ይሄ እግር ህመም ነው ከዚህ ውድድር ያሰረዛት እንጂ ሌላ ኬዝ አልነበረም። ዛሬ ግን ድንገተኛ ነው የወደቀችው።
3: እንግዲህ በተደጋጋሚ የተለያዩ ህመሞች እያጋጠሟት ከውድድርም አቋርጣ ራሷን ቆይታለች እና በዚህ ሁኔታ ውስጥ እያለችም ወደ ውድድር ለመመለስ ስታደርግ የነበረውን ጥረት እስኪ ንገረን።
2: ታታሪ ናት፣ ዲሲፕሊንድ ናት፣ ጥሩ ስነ ምግባር ያላት ናት፣ ለስፖርቱ በደንብ ፍቅር ያላት ናት እና ከይህ ሁላ ህመም ችግር መከራ አሳልፋ ወደ ስፖርት የምትመለስበት ከወሊድ አንዳንድ አትሌቶች ከወሊድ በዛውም የሚጠፉበት ጊዜ ይበዛል እና ወደ ስፖርት የምትመለስበት ያው የስፖርቱ ፍቅር ስላለ ጥሩ ሩጠህ ደግሞ አገርን ወክለህ ጥሩ ውጤት ማምጣትም አይነት ፍላጎቶችም ስላሉ ነው።
3: እቅዷ ምን ነበር? ምን ነበር ማሳካት የምትፈልገው?
2: እቅዷ ወደ ዓለም ሻምፒዮኖችን ለመዘጋጀት ነበር። ጥሩ ሰዓት አምጥታ ዓለም ሻምፒዮን ሀገሯን ለመወከል ነበር የምትጠራው እና ይሄንን በሚተጋጅበት ነው ውድድሮች ላይ ሄደ ሚኒማም ጥቂት ያለ ሰዓት አምጥተህ ነው ሀገር የምትወክለው ኢትዮጵያ ውስጥ። ስለዚህ ይህንን ዝግጅት በምታደርግበት ነው ይህንን አደጋ የደረሰበት።
3: አትሌት የብርጓል እንደ አውሮፓውያኑ በ2015 በኮንጎ ብራዛቪል በተካሄደ የመላው አፍሪካ ጨዋታዎች የግማሽ ማራቶን ውድድር የነሐስ ሜዳሊያ አግኝታለች። በዚህ ዓመት በቺካጎ በተካሄደ የማራቶን ውድድር የብር ሜዳሊያ ማሸንፋለች። የሻንጋይ ፕራግና ዊስተን ማራቶን አሸናፊ፣ የፓሪስ ግማሽ ማራቶን ሁለት ጊዜ እንዲሁም የሊዝበን ግማሽ ማራቶን አሸናፊ ነበረች። አሜሪካ በኢራን ጦርነት እስካሁን 29 ቢሊዮን ዶላር ማውጣቷን ፔንታጎን አስታውቋል። ዝርዝራለን።
4: አሜሪካ በኢራን በመታካይደው ጦርነት እስካሁን ድረስ 29 ቢሊዮን ዶላር ማውጣቷን የተናገሩት አንድ ከፍተኛ የፔንታጎን ባለስልጣን ናቸው። ፔንታጎን አሁን ይፋ ያደረገው የገንዘብ መጠን ባለፈው ወር ከተገመተው የ4 ቢሊዮን ዶላር ብልጫ አሳይቷል። በዚህ ወጪ የተነሳ ዲሞክራቶች ከስድስት ወር በኋላ ለሚካሄደው የአጋማሽ ምርጫ ድጋፍ እያገኙ ሲሆን ጦርነቱ የኑሮ ውድነትን አንሯል ሲሉ ጣታቸውን በሪፐብሊካኑ ፕሬዝደንት ላይ ቀስረዋል። ታዛቢዎች በምርጫው ሪፐብሊካኖች አብላጫውን የኮንግረስ ወንበር ሊያጡ ይችላሉ ሲሉ ከወዲሁ እየተነበዩ ነው። ከመከላከያ ሚኒስትሩ ፒት ሄክሴት እና የጦር ኃይሎች ጠቅላይ ኤታማዦር ሹሙ ጄኔራል ዳን ኬን ጋር በመሆን ለምክር ቤት አባላት ሪፖርቱን ያቀረቡት ሃርስ የበጀትና የመከላከያ ቡድኖች በጋራ ጦርነቱ ምን ያህል እንደሚያስወጣ በቋሚነት ያሰላሉ ብለዋል። ፔንታገን በጀቱን 29 ቢሊዮን ዶላር እንዴት እንዳደረሰው በዝርዝር አልገለጸም። በመጋቢት ወር ለሮይተርስ መረጃ የሰጡ አንድ ምንጭ የትራምፕ አስተዳደር በጦርነቱ የመጀመሪያ 6 ቀናት ብቻ 11.3 ቢሊዮን ዶላር ማውጣቱን ገምተው ነበር። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ቻይና ለይፋዊ የስራ ጉብኝት ሲያመሩ የ17 የአሜሪካ ግዙፍ ኩባንያ ኃላፊዎች አብረዋቸው እንደሚጓዙ ዋይት ሀውስ አስታውቋል። ዶናልድ ትራምፕ ከኢራን ጋር በጀመሩት ጦርነት ምክንያት አራዝመውት የነበረውን የቻይና ጉብኝታቸውን የፊታችን ሐሙስና አርብ ዕለት ያካሂዳሉ። የአሜሪካ ፕሬዝደንት በዚህ ሳምንት በቻይና በሚያደርጉት ጉብኝት ወቅት አብረዋቸው ከሚሄዱት ከፍተኛ የንግድና የቴክኖሎጂ ባለቤቶች መካከል የአፕል ስራ አስፈጻሚ ቲም እና የቴስላና ስፔስ ኤክስ ባለቤት ኤለን መስክ እንዲሁም የሜታ፣ ቪሳ፣ ጄፒ ሞርጋን፣ ቦይንግ፣ ብላክ ሮክ ኩባንያ ኃላፊዎች ይገኙበታል ብሏል። ፕሬዚደንት ትራምፕ በዚህ ጉብኝታቸው ከቻይና አቻቸው ዢ ጂንፒንግ ጋር በመገናኘት ኢራንን ጨምሮ በተለያዩ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ይወያያሉ ተብሎ ይጠበቃል። ከአስርት ዓመታት በኋላ አንድ የአሜሪካ ፕሬዚደንት ወደ ቻይና ይፋዊ የሥራ ጉብኝት ሲያደርግ ትራምፕ የመጀመሪያው ይሆናሉ። ጉብኝቱ በተለይ በሁለቱ አገራት መካከል እየተካሄደ ያለውን ቀዝቃዛ የንግድ ጦርነት ያረግባል ተብሎም ተስፋ ተጥሎበታል። ትራምፕ በኢራን ነዳጅ ዘይት ላይ ጥገኛ የሆነችው ቻይናን ጦርነቱን ለማስቆም የሚያስችል ስምምነት ላይ እንዲደረስ ጫና እንድታደርግ ይጠይቃሉ ተብሎ በስፋት ይጠበቃል። ቻይና በኢራን ጦርነት ምክንያት ወደ አገሯ የምታስገባው የነዳጅ አቅርቦት በከፍተኛ ሁኔታ ይቀነሰ ሲሆን ጦርነቱ እንዲያበቃ በብርቱ ትፈልጋለች። ቻይና ከፍተኛ የሆነ የነዳጅ ክምችትና የተለያዩ የኤነርጂ አቅርቦት አማራጮች ቢኖሯትም የኢራን ነዳጅ ግን ለኢኮኖሚዋ ወሳኝ ሚና አለው። ትራምፕ በዚህ ዓመት መጨረሻ ላይ ዢ ጂንፒንግን በዋሽንግተን ዲሲ ተቀብለው ለማስተናገድ ቀጠሮ ይዘዋል።
3: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። የዛሬውን በዚሁ አበቃን። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንን እንዲሁም የዋትስአፕ ግሩፓችንን በመቀላቀል መረጃዎችን ታገኛላችሁ። ድረ ገጻችንን እንዲሁም የፌስቡክ ገጻችንን መጎብኘትም አትዘንጉ። ነገ በሌሎች ዘገባዎች እንገናኛለን። እስከዚያ በያላችሁበት መልካም ጊዜ ይሁንላችሁ።

0: ተጠቃሚ የነበረኝ
1: ሰዓት ክልተ ኸባቢ አዳፊኦም ወሲዶሞ ገዛውን ተፍትሽ ገይሮም ቤተሰብና ኣኽሓዊስውን ከም ዝደፍኡ ኢኽትገልፅለይ ዘለኹ ሞ ብድሕሪኡ ናበ እዮም ወሲዶሞ ሕዚ በዓል ገዛ ኸ ኣበ እዩ ዘሎ
0: ሓደ መስኒ
1: ናብኡ ከም ዝተወሰደ ሎ መዓልቲ ድኽፈሊጥ ኸተማሊ
0: ሎ መዓልቲ የፈሊጠ ማ ክነገርና ክበሉ ይኽኣሉ ዘና ላዲኸ ይብሉ ነይሮም ክነገርና ክበሉ ይኽኣሉ
1: ይፀርፉኹ ነይሮም ንዓኺ ሕዚ ኣብ ክፍለ ከተማ ሓድነት ኣብ ከተማ መቐለ ተኣሲሩ ከም ዘሎ ኢ ክትገልፂ ዘለኸ ሎ መዓልቲ ናፍቲ ዝተኣሰረሉ ፖሊስ ጣብያ ከይድኺ መእሰሪኡ ምክንያት ሓቲት ክዶ እንታይዩ ዘሎ ኩነታት ሎ መዓልቲ ዘሎ እስክንገርኒ
0: ሓትትና ብርሑቅ ስለዝኾነ ተቀፈላም ኢልና ያ ምንም ተነጋገርና የንገር ይብልና
1: ነቶም ሓለፍቲ ናይቲ ቤት ማእሰርቲ ኣይሓተትኩምን ድሕሪቲ ማእሰርቲ ንስድራ ቤት መፂኦም ዘዘራረብኹም ሰባት ኣለው ዶ ኣቦ ቆልዑ ድዩ ዶክተር ገብሩ
0: ኣቦ ሰለስተ ቆልዑ እዩ ብዝፈጠርዎ ዕግብር ምክንያት ማ እዞም ቆልዑ ብጣዕሚ ተደናጊፆም ተረብሾም እዮም ኢሎም ኮላይ ይኸዱ
1: ከዳፍእዎ ከለው ንዓኺ ከዳፍኡኺ ክፀርፉኽን ከለው እቶም ቆልዑ ይርዩ ነይሮም እዮም ማለት እዩ ካብቲ ግዜያዊ ምምሕዳር ኸ ዘዘራርበኩም ኣካላት ኣለው ዶ
0: እስካ ሕዚ የለኒ መብሰዲኡ ምክንያት ክንደቀለይ ይደሊ መጀመርያ ምክንያቱ ብዙ እዩ ተወሲዱ ብዙ ኢናደሊናዮ ለየበሉ ስለለወሰድዎ ክፈልጥለይ ይደሊ
1: ወርቃለም ብጣዕሚ እየ ዘመስግነኪ ክብረት ይሃበለይ ዶክተር ገብሩ ካሕሳይ ኣብ ማስዩ ከም ዝተፈትሐ ቅድሚ ናብ ስቱድዮ ምእታውና ካብ ስድርኡ ኣረጋጊፅና ኣለና ሕዚ ድማ ሓፀርቲ ዜናታት ክነግረኩም መንገዲ ኣየር ኣስትራል ኣብ መንጎ ናይሮብን ኣስመራን ሰሙናዊ ናይ ፅዕነት በረራታት ብምጅማር ንኤርትራ ምስ ዞባውን ዓለምለኻውን መርበብ መጓዓዝያ ዘራኸብ ሓድሽ መስመር ከም ዝኸፈተ ተፈሊጡ እዚ ብናይሮቢ ኣቢሉ ዝሓልፍ መስመር ንፍርያት ኤርትራ ናብ ዕዳጋታት ኣፍሪቃ ማእኸላይ ምብራቕ ኤዥያን ኣውሮጳን ንምብፃሕ ዓብዪ ተራ ክፃወት ትፅቢት ይግበረሉ እትካል ከም ዝገለጾ እዚ ስጉምቲ እዚ ኣብቶም እናማዕበሉ ዝመፁ ዕዳጋታት ንዝረአ ዋሕዝ ንግድን ስሉጥ ሎጂስቲክን ምድጋፍ ዝዓለመ እዩ ብዙሓት መራሕቲ ኣፍሪቃ ዝተሳተፍሉ ዋዕላ ኣፍሪቃን ፈረንሳይን ኣብ ኬንያ ተኻይዱ ኣብቲ ኣብ ናይሮቢ ዝተኻየደ ዋዕላ ኣፍሪቃ ንቅድሚት ተባሂሉ ዝተሰየመ ኣኼባ ፕረዚደንት ፈረንሳይ ኢማኑኤል ማክሮን ፈረንሳይ ኣብ ኣህጉር ኣፍሪቃ ኣስታት 27 ቢልዮን ዳላር ዝግመት ወፍሪ ከም ትገብር ኣፍሊጡ ፓሪስ ኣብ ምዕራብ ኣፍሪቃ ዝነበራ ፅልዋ እናተዳኸመ ኣብ ዝኸደሉ ዘሎ እዋንያ ኣንፈታ ናብተን ግዝኣት ብሪጣንያ ዝነበራ ሃገራት ኣፍሪቃ ብምግባር ነቲ ዋዕላ ኣብ ኬንያ ክተካይዶ ወሲና ላዕለዋይ ቤት ፍርዲ ደቡብ ኣፍሪቃ ስደተኛታት ካልኣይ ግዜ ዕቕባ ከይሓቱ ዝገብር ብይን ሂቡ ብመሰረት ሕገ መንግስታዊ ቤት ፍርዲ ዝሃቦ ውሳነ ሓተት ዕቕባ ፈለማ ዘቕረብዎ ሕቶ እንተተነፂጉ ካልኣይ ዕድል ኣይክረኽቡን ኣብቲ ሃገር ብፍላይ ኣብ ልዕሊ ኣፍሪቃውያን ስደተኛታት ዝፍፀም መጥቃዕትታትን ጎስጓሳትን ኣብቲ ኣህጉር ሻቆሎት ፈጢሩ ምፅንሑ ይፍለጥ ብሰንኪ መጻኢ ቀዳማይ ሚኒስተር ዓባይ ብሪጣንያ ዘንቀሎ ኣብ ላዕለዋይ መንግስቲ ዘጋጠመ ምክፍፋል ካቢነ ሚኒስትራት ብወግዒ ክእከብ እዩ ብርክት ዝበሉ ሚኒስትራት ሰርከር ስታርመር ካብ ስልጣኑ ዝወርደሉ ግዜ ክቐምጥ ይፅውዑ ኣሎ ዓወት ገብረ እግዚኣብሔር
2: እዚኦም ሚኒስትር ዘቤታዊ ጉዳያት ሻባና መሓሙድ እትርከቦም ሚኒስትራት ኮይኖም እቲ ቀዳማይ ሚኒስትር ካብ ስልጣኑ ዝወርደሉ ሰሌዳ ግዜ ክቐምጥ ኣለዎ ድዩ ኣይግባኣን ካብ መንጎ ዝብሉ ውሕዳት ኣባላት ካቢኔ ሚኒስትራት ምዃኖም ተፈሊጡ 6 ሓገዝቲ ሚኒስትራት ስታርመር ስራሕ ደው ከብል ወይ ንዕኡ ንምትካእ ዘኽእል ግዜ ገደብ ክቕምጥ ድሕሪ ምፅውዖም ተተኪኦም ኣለው ከምኡ እውን ቁፅሪ ናይቶም ሰር ኬር ስታርመር ካብ ስልጣኑ ኮር ዝፅውዑ ኣባላት ባይቶ ዕዮ 72 በፂሑ ኣሎ ካብ ሰልፊ ዕዮ ዝኾኑ ኣባላት ባይቶ Ruth Jones, Andy MacDonald, and Paulie Hamilton ድማ ነዚ ስዕብ ኢሎም
3: I want him to acknowledge the fact that
1: ናብዝ ቅጽል ሓፈሻዊ መረጻ ከም ዘይመርሐና ከም ዝተገንዘበ ከፍልጠና ይደሊ ንዝቕጽሉ 10 ዓመታት ቀዳማይ ሚኒስተር ክኸውን ከም ዝደሊ ገሊጹ እዩ ውፅኢት እቲ ኸባብያዊ መረጻ እንተርኢና ከምኡ ኣይክኸውንን እዩ ስለዚ ኣዝዩ ብንጹር ክርዳእን ካብ ስልጣኑ ዝወርደሉን ንሓድሽ መራሒ ስሉጥ ስርዓት ዘለዎ ምስግጋር ዝገብረሉን ግዜ ሰለዳ ኢና ንደሊ
3: and have a smooth orderly transition to our new leader
4: I think the time has now come for us to
5: ሕጂ ምስ ህዝብ እንግሊዝ ክራኸብን ክዛመድን ዝኽእል ሰብ ብዓብኡ ግን ሰባት ዝደልይዎ ሱር በተኻዊ መደብ ለውጢ ከቐርብ ዝኽእል ሓድሽ መራሒ ዘድልየሉ ግዜ እዩ
4: A radical program of the change that people wanted
6: The people